ሚዲየም ዌብስ ነ ኤፍኤም ቻናል ንጋዲው አካሽዋኒ ጋሪሊን ዋስቦ ኸበርኒ ሶንሶ ጋዝታ አካሽዋኒ ስድ ነገሪ ገና ወርዲያኑ ኸበርና ተብስራው ድሊ ቤት ድሊላ ግርባሳ